ዋሻል ዋቦዬ አመጣለሁ ብለው ዋቦዬ ሰው እንዴት ዋሻል ዋቦዬ ማበል እንኳን አንተን ዋቦዬ ምድር ያበላሻል ዋቦዬ

መጀመሪያ እንደምናየው ጨበጥ መዳበስ መጓብኘት ትትዬ መጨበጥ ከዛ በኋላ ትትዬ ውይ ትትዬ ወርማፕ ከዛ በኋላ ትትዬ ጊዝን ከዛ ደግሞ ዲስኩማ ፋፈክሻል እንዴ ላርገ የኔ ጌታ እንዴ ለሆነልሽ የኔ መቤት እንዴት ነው ቆንጆ ነው ትወጂኛለሽ አዎ ታፈቅሪኛለሽ አዎ ትወጂኛለሽ አዎ በእውነት እኔ ልሙትልህ ታፈቅሪኛለሽ አዎ ይጣፍጣል አዎ ላውጣው ና ና ና ና

ድንጋ ደፍና ፈንድ ምን ቢባክሉት ከሀገራ ሄደ ሀገራ ሄደ ከሀገራ ሄደ ተነሳ ጓዴ ተነሳ ልቤ ሙራይ መንገዱ የኑሯችን ካየነው ጉዱን የኑሯችንን ካየ

አምሳ ቢወልዱ ሽበለው አምሳ ነው ውዱ ሽበለው መቶ ቢወልዱ ሽበለው መቶ ነው ውዱ ሽበለው መቶ ነው ውዱ ሽበለው የተባረከው ሽበለው ይበቃላሉ ሽበለው ይበቃላሉ ሽበለው ሁሉ ኩል ነው ወይ ሽበለው ሽበለው ጥይት ጊዜ ሽበለው ሁሉ ኩል ነው ወይ ሽበለው ዘመቻ ቢገኝ ሽበለው ዘመቻ ቢገኝ ሽበለው ከድንጋይ ስር ነው ሽበለው ሁሉ የሚያቆን ሽበለው

የምድር ሰው ወደ ላስታ ይመላለሳል ጧትና ማታ በጀተ ከዚያን ይሻገራል አሁን ይመራል አንዱም መቃብር ነው ገዙም መቃብር ነው አንዱም ይሄ ነው የማዝ ነው የሰውን ነገር ወዲያ ትቶ ያምላክን ነገር ተመልክቶ ትሬ ቆርጥሞ አጠቆ

ዋቃ በጦራው ደማ ጅግና የሚያዋቃ እየደረሰ በጥይት ላንቃ አካኪ ዘራፍ እግረ ቀጭን እንዳሰሳ ልቦ ሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ በለው በለው ሲል ጦማድሮ ገዳ እያገሩን ጠላት ስንቅ ሳይመረው ያንድ ቀን ራት ጦማድሮ ገዳ እያገሩን ጠላት ዘራፍ አካኪ ዘራፍ ወንድ ልጅ መጣ ከረ ዘራፍ

ወንድሜ ጠፍቶኝ ሲሄድ ነብር አግኝቶኝ ከመንገድ አልተመለስኩም ወዲያው ሄድኩ እኔን ይብላ አኝ ያልኩም አልተመለስኩም ወዲያው ሄድኩ እኔን ይብላ አኝ ያልኩም የቀድሞ ዘመን ስፍታት በጾም ቀናሳን መብላት ያሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ ያሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ የኛ መድኃኒት አይነቶች በብዙ አሉን ቅመሞች ነገር ግን እኔ ሳስበው ስራ ስሩ መልካም ነው ነገር ግን እኔ ሳስበው

ጤና የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥም ይሄዳሉ። የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥም ይሄዳሉ። ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ሕግ ደንብ አይ

ሰላት ከባድ እንዲያው በባዶ ሆድ የጌታችንን ጠባይ ያለን የሚያውቅ አለ ወይ? ማታ ለግብር መልካም ሰው ቀን ሲቆጣ ክፉ ሰው ማታ ለግብር መልካም ሰው ቀን ሲቆጣ

Zeile, Handy wird umkannt. Jem Zorau, Legisi Madre, Janum. Handy wird umkannt. Kannem Zorau, Legisi Madre, Janum. ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም።

ሰው ስራ ሳሩን ቅጠሉን አኳራ እውቀቱስ ያንተ መሰለኝ ባብነት አድነኝ እውቀቱስ ያንተ መሰለኝ ባብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት

比团队一样一起进来他们跟我打打击耶稣摩托嘎比枪电杆那图卡卡卡卡卡卡卡卡卡卡卡卡卡ተጀመረ ተጧሪ ፈቶ ወጣት ማግባት መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት

አውቃኝ ሚስቱን አደራ አለኝ እኔን ዘመድ አርጎኝ አደራ ሳልበላ እኔ የምጠበቅኩለት ከእኔ በቀር ሌላ ማንም ሰው አልነካት ያ ያ

ነብሮሽ ሞሻል አንበሳል ያገባሽ ነብሮሽ ሞሻል እኔም ጋር በበኩል ስልክ ደውለሻል አቤት የሴት ነገር ጅንጅ

እኔን ሳታስፈቅጂ ሄዳለሁ ያልሽው እኔን ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቀሽ አንድ እግርሽን አንሺው።

ልጄ ወንዳ ሰው ልጄ ልጄ ወንዳ ሰው አይ ወንዱ እያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መቶ ጥሩምባ ሲነፋ እኔም ወቼ እሱ ሲነፋ እኔም ወቼ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚስ

ሰጠኝ ወገኔ በሹሜ ታዘዘ ወገኔን አፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንተ አገሬ ውሃ ወገኔን አረንጓዴ አትልበስ

está aí, feminino. እንቅፍም ሳልተኛ ሌት የምባን ነው ለአንቺ ሳልናፍቅሽ እኔ በናፍቆት ነው ናፍቆትና ፍቅር ደስታ አነስተውኝ ክፉ አልናገር መቼ ለዋለሁኝ አላውቅም ነበረ ትናንትና ሲያልፍ

አውቃለሁ መርምሬ አይምሮ ይበስሏል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሰምን ሲሳቅብኝ ሲያስጨንቀኝ ኖሮ ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝ ናገኘው ዘንድሮ የምትስማማኝ